0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ጳጉሜ 3 ነው ዛሬ 2018። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮ ሳት ወይንም NSS 12 በ10985 ሜጋሄርስ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የአፍሪካ ህብረት ልዩ መልእክተኛ ኦሌሼጎን ኦባሳንጆ ከህወሓት ለተሰነዘረባቸው ወቀሳ ጽህፈት ቤታቸው የሰጠው መልስ፣ በአማራ ክልል 3 ዞኖች ውስጥ የተጠለሉ ተፈናቃዮች መንግሥት እርዳታ ስለነፈጋቸው በረሃብና በሽታ መሰቃየታቸውን ማስታወቃቸውን፣ የኦሮምኛ እውቅ ድምፃዊትና የኦሮሞ የነፃነትና የእኩልነት ታጋይ እልፍነሽ ቀኖን ህልፈት፣ ስራና ስብዕናዋን የሚቃኙ ዘገቦችን በተከታታይ ያሰማናል። ሳምንታዊ ጤናና አካባቢ የህመም ማስታገሻ እንክብሎችን ጥቅም፣ አወሳሰድና ልኬታቸውን የሚቃኝ ዝግጅት ተጠናቅሮበታል። አውሮፓና ጀርመን ባለፈው እሁድ ዛክሰን አንሃልት ምስራቅ ጀርመን ውስጥ በተደረገው ምርጫ AfD በሚል የጀርመንኛ ምህጻረ ቃል የሚጠራው ቀኝ ጽንፈኛ ፓርቲ ማሸነፉ ያስከተለውን ድንጋጤ ይዳስሳል። ከዓለም ዜናን ጀምር አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። በኢትዮጵያ ኦሮሚያ ክልል ውስጥ በሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸው ተመለከተ። ማዕድን ማውጫው ኩባንያው ስራውን ለማቆም መገደዱም ታውቋል። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ሌላ የድሮን ጥቃት ፈጽሟል ማለታቸው ተዘገበ። መንግስት በጉዳዩ ላይ የሰጠው ዝርዝር መረጃ ግን የለም። በሌላ በኩል በትግራይ ክልል እየተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲሉ በትግራይ ክልል አዲግራት ውስጥ የሚኖሩ እናቶች ሰላማዊ ሰልፍ መውጣታቸው ተሰምቷል። ኢሊኞ ባስከተለው ድርቅ ሰዎች እየተራቡ ቀንድ ከብቶች እየሞቱ ነው ተብሏል። በአፋን ኦሮሞ ነጻነትና ኩልነት ሙዚቃ አቀንቃኝነቷ የምትታወቀው የአርቲስት እልፍነሽ ቀኖን ስርዓተ ቀብር ዛሬ በአምቦ ከተማ ተፈጸመ። ዜናው በዝርዝር። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ሌላ የድሮን ጥቃት ፈጽሟል ማለታቸውን የፈረንሳዩ ዜና አገልግሎት ዘገበ። አማጽያኑ ዛሬ ከተፈጸመው የድሮን ጥቃት ሌላ ባለፉት ጊዜያት በርካታ ጥቃቶች ተሰንዝረው እንደነበር መግለጻቸውን አክለዋል። እንደ ፈረንሳዩ ዜና አገልግሎት ዘገባ ከሆነ በትግራይ ክልል ድንበር ላይ የኢትዮጵያ መንግስት ከፍተኛ ወታደራዊ ኃይል አሰባስቧል። ይህ ደግሞ ከ600,000 በላይ ሰዎችን ህይወት የቀጠፈውን ከጎርጎሮሳውያኑ 2020 እስከ 2022 ድረስ በትግራይ የተካሄደውን የእርስ በርስ ጦርነት እንደገና ሊያስነሳ ይችላል የሚል ስጋት ደቅኗል። የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ የውሃት ምክትል ሊቀመንበር አማኑኤል አሰፋን ጠቅሶ እንደዘገበው ዛሬ ጠዋት በትግራይ ክልል ዋና ከተማ መቀሌ በስተደቡብ የሚገኘው ህንታሎ ወረዳ የድሮን ጥቃት ተፈጽሟል። አማኑኤል ስለ ጥቃቱ የሰጡት ተጨማሪ ዝርዝር ዘገባ ግን የለም። ይሁንና ዜና አገልግሎቱ ሲቪሎች በመኖሪያ ቤታቸው ውስጥ እንደተገደሉ እየሰማሁ ነው ብሏል። የፈረንሳዩ ዜና አገልግሎት ይህን መረጃ በተናጠል ማረጋገጥ እንዳልቻለ አያይዞ ዘግቧል። የፌዴራል ጦርም ለጉዳዩ አስተያየት እንዲሰጥ ከዜና አገልግሎቱ የቀረበለትን ጥያቄ አልመለሰም። ስማቸው እንዳይጠቀስ የፈለጉ በአቅራቢያው ከሚገኝ ሆስፒታል የተገኙ የሕክምና ባለሙያ ለፈረንሳይ ዜና አገልግሎት እንደተናገሩት ግን ዛሬ ማክሰኞ በተፈጸመው ጥቃት ቢያንስ 3 ሰዎች ቆስለዋል። ከተጎጂዎቹ መካከልም ቢያንስ 1 የትግራይ ኃይል አባል ይገኝበታል። ግጭቶችን የሚከታተለው ACLED የተሰኘው ቡድን በዚህ ዓመት በትግራይ ውስጥ በወታደራዊ ኢላማዎች ላይ ያተኮሩ 14 የድሮን ጥቃቶች መፈጸማቸውን ቀደም ሲል መዘገቡን ይፋ ማድረጉ ይታወቃል። በትግራይ የተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲሉ በትግራይ ክልል አዲግራት ውስጥ የሚገኙ እናቶች በሰላማዊ ሰልፍ መውጣታቸው ተሰማ። ትናንት ጳጉሜ 2 ቀን በአዲግራት ከተማ እናቶች ወደ አደባባይ ለተቃውሞ ሰልፍ የወጡት ልጆቻችንን አትንኩ ሲሉ የሚሰማቸው በማጣታቸው ድምጻችን ይስማ መብታችን ይከበር ሲሉ ለተቃውሞ መውጣታቸውን የአረና ትግራይ ፓርቲ ሊቀመንበር አምዶም ገብረስላሴ ዛሬ ለዶቼ ቬለ ተናግረዋል።
3: ሰላማዊ ሰልፉ የአድግራት እናቶች ወጣቶች የታፈሱ የታፈሳለና መቆም አለበት ሰላም እንፈልጋለን የሚል ተቃውሞን ያሰሙት እና በተደጋጋሚ ተቃውሞ አሰምተው ይስማቸው ምክር ሰው ስራጡ ድምጻችን ይስማ መብታችን ይከበር የሚል መፈክር ይዘው ነው የተሰለፉት። አግሚን ሁለት ነው የተካሄደው። በቃ እናቶች ናቸው የተሳተፉትና ወጣት ነው መሰለፍ አይችልም በየአካባቢው ተደብቀን ያለውና እስከ 50 እስከ 60 የሚያክል እድሜ ያላቸው አባቶችም እንደዚህነት ሙከራ እየተደረገ ስለሆነ እስካሁን ያልተፈጸመው ላይ እንዲህ የተደረገች እናቶች ናቸውና ለዛ ነው ተቀምሞ የነበረው።
2: TDF በመባል የሚታወቀው የትግራይ መከላከያ ኃይል አባላት ጦርነት በቃን ይላሉ ትግራይ ክልልን እየለቀቁ በመሆናቸው የውሃት ቡድኖች ወጣቶችን ያደኑ ያዙ ነው እናቶችም በተቻለ ልጆቻቸውን ከክልሉ ያሸሹ ናቸው ሲሉ የአረና ትግራይ ሊቀመንበር ሀብቶም ገብረስላሴ ያክለዋል።
3: የውሃት ጉጅሌ ነው የውሃት ቡድን አፈሳው የTDF ሰራዊት እየተከፋፈለ ስላስቸግራቸው ጥሎ እየወጣ ወደ አዲስ አበባም ወደ ሌሎች የኢትዮጵያ ክልሎችም እንዲሁም ወደ አረብ ሀገርና ሌሎችም እየተሰደደ ስለሆነ በቂ የሰው ኃይል ስላጡ እና ለዛ ለጦርነት አስገደደውም ቢሆን ሰራዊት ለመመልመል ነው። እናቶች እየተቃወሙ ነው። እናቶች እየታሰሩ እየተደበደቡ ነው። ብዙ አካባቢዎች አፈሳውን እየተቃወሙ ወጣቶችም ለማምለጥ የሞከሩትም በጥይት እስከ መግደል የደረሰ ግፍ እየደረሰባቸው ነው። በርካታ አባቶችና እናቶች ልጆቻቸው ወደ አዲስ አበባና ወደ ሌሎች የላኩ ልጆቻችን ካላመጣችሁ ታሰራላችሁ የሚል በትምህርት ቤቶቹ ታስረው ነው ያሉት። በተለይ በተንቤንም ደግሞ በተመሳሳሪ በ34 የሚደርሱ ለውጥ ፈላጊ የተባሉ ሰዎችን ታስረው ያለ ፍርድ እስካሁን ያሉት።
2: በትግራይ ክልል ዛሬ ማፈሳ አለ ያሉት ያረና ትግራይ ሊቀመንበር እናቶች ልጆቻቸውን አምጡ እየተባሉ እየታሰሩ እየተደበደቡ ነው ሲሉ ለዶቼ ቬለ ተናግረዋል። ትግራይ ክልል በአዲስ ዓመት መያዣ በተመሰቃቀለ ሁኔታ ላይ ትገኛለች። ከውሃት ወታደራዊ ዝግጅት ባሻገር ክልሉ ከፍተኛ ድርቅ አደጋ እየተከሰተበት ከብቶች የሞቱ ሰዎች እየተራቡ ናቸው ሲሉም አምዶ ማክለዋል። ለክልሉ አስቸኳይ እርዳታ እንደሚያስፈልግ ያረና ትግራይ ፕሬዚደንት ጨምረው ተናግረዋል። በኢትዮጵያ ኦሮሚያ ክልል ውስጥ በሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸውን የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ ዛሬ ዘገበ። ቱሉ ካፒ ውስጥ ባለፈው አርብ ጥቃቱ የተፈጸመበት ኬፊ የወርቅና መዳብ ማዕድን ማውጫ ኩባንያ ስራን ለማቆም መገደዱን ትናንት ሰኞ ማሳወቁን የዜና ምንጩ አክሏል። ኩባንያው ከአዲስ አበባ 360 ኪሎ ሜትር ግድም ርቀት ላይ በሚገኙት የተለያዩ ተቋማቱ ላይ ለበርካቶች ሞት ምክንያት የሆኑ ብርቱ የጸጥታ ክስተት መፈጠሩን አሳውቋል። ጥቃቱ በማን እንደደረሰና ምን ያህል ሰዎች እንደተገደሉ ኩባንያው ይፋ ባያደርግም የጸጥታ አካላት የአካባቢው ማህበረሰብና አንድ ሰራተኛ መገደላቸውን መግለጹን የዜና ምንጩ ዘግቧል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በዛክሶኒያንሃልት የክልል ምርጫ ቀኝ አክራሪው አማራጭ ለጀርመን የተባለው ፓርቲ ማሸነፉን ተከትሎ የጀርመኑ መራሄ መንግስት ፍሬድሪክ ሜርስ የምርጫው ውጤት መላው ጀርመንን ይፈትናል፣ የሆነ ነገር ተለውጧል ሲሉ ተናገሩ። እንደ ሜርስ ገለጻ በመህፃሩ AFD ወይም አማራጭ ለጀርመን የተባለው ፓርቲ የምርጫ ስኬት በውጪ አገራትም ተጽዕኖ ይኖረዋል። የጀርመኑ የፖለቲካ ፓርቲ አማራጭ ለጀርመን ሩሲያ የጥቃት ጦር የጥቃት ጦርነቷን ብትቀጥልም ዩክሬንን መደገፍ የሚለውን መርህ እንደሚቃወም መራሄ መንግስት ሜርስ አስረድተዋል። በርካታ የኤኤፍዲ ማለትም አማራጭ ለጀርመን የተሰኘው የፖለቲካ ፓርቲ ፖለቲከኞች ከሩሲያው ፕሬዝደንት ቭላድሚር ፑቲን ጋር የተጠበቀ ግንኙነት አላቸው ሲሉም መራሄ መንግስቱ ተናግረዋል። መርስ ፓርቲያቸው የክርስቲያን ዲሞክራቲክ ህብረት ሲዲዩ የጀርመንን ህገ መንግስት እሴቶች እንደሚጠብቅና ከለላ እንደሚሰጥ አክለዋል። ይሁንና በጀርመኗ በዛክሶኒያ አንሃልት ግዛት የተሰገኘው የምርጫ ውጤት መራሄ መንግስት ፍሬድሪሽ ሜርስ የጀርመን መራሄ መንግስት ሆነው ይቀጥሉ አይቀጥሉ የሚል ጥያቄ ውስጥ እንዲገቡ ዳርጓቸዋል። የሩሲያ የውጭ ጉዳይ ሚኒስትር ትናንትና ሰኞ ከቀጥር በኋላ በሴንት ፒተርስበርግ የሚገኘውን የጀርመን ቆንስላ ጽህፈት ቤት እንደሚዘጋ አስታወቀ። ከሩሲያ በወጣው መግለጫ መሰረት በሴንት ፒተርስበርግ የሚገኘው የጀርመን ቆንስላ ጽህፈት ቤት ቢያንስ እስከ መስከረም 8 ቀን 2019 ዓ.ም ድረስ ስራውን ማቆም አለበት። የሩሲያ የውጭ ጉዳይ ሚኒስትር በመግለጫው በሁለቱ አግራት መካከል አዲስ የውጥረት ዙር እንዲፈጠር ምክንያት ሆኗል ሲል ጀርመንን ወቅሷል። ሩሲያ ቀደም ሲል በሩሲያ ግዛት ውስጥ የሚገኙትን ሁሉንም የጎተ ተቋማት ቅርንጫፎች እንዲዘጉ ማዘዟ ይታወሳል። በተቋሙ ይሰሩ የነበሩ ሰራተኞች እስከ መስከረም 3 ቀን 2019 ዓ.ም ድረስ አግሪቱን ለቀው መውጣት ይኖርባቸዋል። ባለፈው ወር 75ኛ ዓመት የምስረታ በዓሉን ያከበረውና በአብዛኛው ከጀርመን መንግስት በገንዘብ የሚደገፈው የጀርመኑ የጎተ ኢንስቲትዩት ማለትም የጎተ ተቋም በውጭ ሀገራት የጀርመንን ቋንቋና ባህልን የሚያበረታታ የሚያስተዋውቅ ተቋም ነው። ሩሲያ በሴንት ፒተርስበርግ የሚገኘውን የጀርመን ቆንስላና ሁለት የጎተ ተቋሞችን የመዝጋት እርምጃዎች የተሰሙት ባለፈው ሳምንት ጀርመን በቦን ከተማ የሚገኘውን የሩሲያ ቆንስላ ጽህፈት ቤትና በበርሊን የሚገኘውን የሩሲያ የባህል ማዕከል ለመዝጋት ለወሰደች ውሳኔ ቀጥተኛ ምላሽ ለመስጠት ነው። ጀርመን እነዚህን እርምጃዎች ያስተላለፈችው ሩሲያ በምስራቃዊ ጀርመን ላይፕዚግ ከተማ አየር ማረፊያ ላይ ለደረሰው የድሮን ጥቃት ሙከራ ተጠያቂ እንደሆነች ከገለጸች በኋላ መሆኑ ይታወቃል። በመጨረሻም ዜና አረፍት፣ በአፋን ኦሮሞ የነጻነት እኩልነት ሙዚቃ አቀንቃኝነቷ የምትታወቀው የአርቲስት እልፍነሽ ቀኖ ስርዓተ ቀብር ዛሬ ማክሰኞ ጳጉሜ 3 ቀን 2018 ዓ.ም በአምቦ ከተማ ተፈጸመ። አዲስ አበባ ከተማ ስቴዲየም ዛሬ በተካሄደው የአርቲስቷ መንግስታዊ የአስክሬን ሽኝት ስነ ስርዓት ላይ እልፍነሽ ለነጻነትና እኩልነት ጉዞ ባዜመቻቸው ሙዚቃዎቿ ያበረከተቻቸው አስተዋጽኦች ተዘክረዋል። አርቲስት እልፍነሽ ቀኖ ባደረባት ጽኑ ህመም ምክንያት በሕክምና ስትረዳ ቆይታ ባለፈው እሁድ ጳጉሜ 1 ቀን 2018 ዓ.ም ነበር ከዚህ ዓለም በሞት መለየቷ የተሰማው። አርቲስት እልፍነሽ ቀኖ የሁለት ሴቶችና እንዲሁም ሁለት ወንዶች ልጆችን ደግሞ እንደ ልጆቿ ያሳደገች እናት ነበረች። እልፍነሽ ቀኖ 64 ዓመቷ ነበር። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነው። በኢትዮጵያ ኦሮሚያ ክልል ውስጥ የሚገኝ የወርቅ ማዕድን ማውጫ ላይ በተፈጸመ ጥቃት በርካቶች መሞታቸው ተመለከተ። በትግራይ ክልል የሚገኙ አማጽያን የኢትዮጵያ ፌዴራላዊ መንግስት በክልሉ ላይ የድሮን ጥቃት ፈጽሟል ማለታቸው ዛሬ ተዘገበ። በሌላ በኩል በትግራይ እየተፈጸመ ያለው የወጣቶችና የታዳጊ ልጆች አፈሳ ይቁም ሲሉ በትግራይ ክልል አዲግራት ውስጥ የሚኖሩ እናቶች ሰላማዊ ሰልፍ መውጣታቸው ተሰማ። ዜናው አበቃ።
1: የዓለም ዜና አዜብ ታደሰ ነች አሰማችን።
0: የዜና መጽሔት።
1: ኦሌሸጎን ኦባሳንጆ የህወሓትን ወቀሳ ውድቅ ማድረጋቸው፣ አማራ ክልል የሚገኙ ተፈናቃዮች መንግሥትን መውቀሳቸውና የድምፃዊት እልፍነሽ ቀኖ ማንነትና የሽኝት ሥርዓት ያልናቸውን ሦስት ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሌሼጎን ኦባሳንጆ የህወሓት ባለስልጣናት የሰነዘሩባቸውን ወቀሳ አጣጥለው ነቀፉ። የኦባሳንጆ ቃል አቀባይ እንዳሉት ልዩ መልእክተኛው በቅርቡ ወደ መቀሌ የተጓዙት ለማስታረቅ ተልኮ እንጂ የኢትዮጵያ መንግስትን መመሪያ ለማድረስ አልነበረም። ኦባሳንጆ በትግራይ ክልልና በፌደራሉ መንግስት መካከል ግንኙነት በመሻከሩና ያደጉ የመጡ የፖለቲካና የወታደራዊ እንቅስቃሴዎች ስላሳሰባቸው ቸው ካለፈው ሰኔ ጀምሮ የዲፕሎማሲ ጥረት ለመጀመር ምክንያት እንደሆናቸው የኦባሳንጆ ቃል አቀባይ መግለጫ ተክሷል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
4: በልዩ መልእክተኛው ኦሊሴጎን ኦባሳንጆ ቃል አቀባይ ስም ተፈርሞ የወጣው መግለጫ በትግራይ ክልል ባለስልጣናት በኩል በደል ለሚፈጽሙ ወገን ድጋፍ የሚሰጡ ህጋዊ እውቅና ወይም የፖለቲካ ተቀባይነትን የሚያጎናጽፉ መሳሪያዎች እንዳይሆኑ ማረጋገጥ የአሸማጋይነት ሚና ሆኖ ሳለ እነዚህ የአድራዳሪነት ተግባራት በእሳቸው ዘንድ አልታዩም በሚል ለቀረበባቸው ጠንካራ የገለልተኝነት ጥያቄ ትኩረት ለመሳብ ምስጢራዊ መረጃዎችን ለህዝብ ማጋራት ኃላፊነት የጎደለው እንደሆነ ይስማናል ሲል ወደ መቀሌ የተጓዙ ታስታራቂ ሚና ለመወጣት እንደሆነ ተክሷል። በተጨማሪም በፌደራል መንግስትና በትግራይ ክልል መካከል ያለው ግንኙነት መቋረጡ የፕሪቶሪያ ስምምነትን ለማዳከም የተደረጉ ሙከራዎች መኖራቸው እንዲሁም ያደጉ የመጡ የፖለቲካና ወታደራዊ እንቅስቃሴዎች ስላሳሰባቸው ካለፈው ሰኔ ጀምሮ የዲፕሎማሲ ጥረት ስለመጀመራቸው ተገልጿል። የማሸማገል ጥረቱም ሁለቱም ኃይሎች እንደገና ጦርነት እንዲፈጠር ከሚያድርጉ ድርጊቶች እንዲቆጠቡ ለማድረግ ያለመ ነው ይላል። የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ በዚሁ ሰሞን ለክልሉ መገናኛ ብዙሃን ድርጅት በሰጡት ማብራሪያ ግን የኦባሳንጆ ሚና ሌላ ሆኖ መገኘቱን ጠቅሷል።
5: ኢትዮጵያ ውስጥ በትግራይ ውስጥ ወይም በዚህ አካባቢ ሰላም እንዲፈጠር ሳይሆን የኢትዮጵያ መንግስት መልእክተኛ እስኪመስሉ ድረስ የሆነ የተላኩትን ነገር አስቀምጠው ነው የሚሄዱት። እንደ ሚዲየተር፣ እንደ ሽማግሌ እዛም በዚህም መደረግ ያለባቸው ነገሮች ወደ ሰላም መንገድ ለመሄድ አቅጣጫዎች ማስቀመጥ ስትራቴጂዝ ማድረግ ምናምን በዚህ መፈታት አለበት የሚል ነገር ሳይሆን እንዲህ ይያሉ ነው የሚል ነገር ብቻ ነው ይዘው የሚመጡ።
4: የኦሊሴጉን ኦባሳንጆ ቃል አቀባይ ጽህፈት ቤት መግለጫ በአንጻሩ አንዳንድ ያላቸው የህወሓት አመራሮች ኦባሳንጆን ጥረት ለማጣጣል ሲሞክሩ ያሁኑ የመጀመሪያ እንዳልሆነና ይልቁንም ያልተሳካ ቢሆንም በፕሪቶሪያው የድርድር ሂደት ወቅት መሰል ጥረት አድርገው እንደነበር ተከላክሏል። የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለክልሉ መገናኛ ብዙሃን እንዳሉት ግን ፕሬዝዳንት ኦባሳንጆ ከፌደራል መንግስት መልእክት ይዞ ከመሄድ የዘለለ የተለየ ነገር አላደረጉም። የኦባሳንጆ ቃል አቀባይ ጽህፈት ቤት ግን እሳቸው ለአንድ ወገን ያደላሉ የሚለውን ክስ ያለው ሲሆን ኦባሳንጆ እስካሁን ያከናወኑትን ጥረትና ውክልናቸውን የሚያዛባ እንደሆነ በመጥቀስ የአንድን ወገን ፍላጎት በሌላ ወገን ላይ መጫን ውጤት የማያመጣ ድርጊት መሆኑን እንደሚገነዘቡ ገልጿል። ስማቸውን መግለጽ ያልፈለጉ አንድ የሰላምና ደህንነት ጉዳዮች ተመራማሪ ይህ ሁኔታ በተጀመረው የሽምግልና ጥረት ላይ በሂደቱ ስለሚኖረው ተጽዕኖ ይህንን ብለዋል።
6: የህወሓት መግለጫ ፖለቲካዊ ተጽዕኖዎችም ሊኖሩት እንደሚችል አንድ ሰው በቀላሉ ሊገምት ይችላል። ከሚዲየተርስ ባለፈ በፓርቲስ ቱ ዘ ኮንፍሊክት ያለው ሳቤ ፍላጎት ኢንትረስት እሱስ ራሱ ምንድን ነው የሚለውን በደንብ ማየት ያስፈልጋል። የኦባሳንጆ እንቅስቃሴ በትራክ ዋን ሀይ ሌቭል ዲፕሎማሲ ኢኒሽቲቭ ነው። ከታች ደግሞ ሌሎች ህዝባዊ ጥረቶች አሉ። ጦርነቱን የሚቃወሙ ለማስቀረት የሚደረጉ ጥረቶች አሉና I think a combination of these two would take ሊያመጣ የሚችልበት እድል ይኖራል ብዬ ነው ተስፋ ማድረገው።
4: በኢትዮጵያ መንግስትና በትግራይ ክልል በኩል የተፈጠረው ውዝግብ በተለይ ጽምዶ የሚባል ኃይል መኖሩ ከተሰማ ወዲህ ተባብሷል። ይህም በዚህ ሁሉ ጥረት መሃል በክልሉ የድሮን ጥቃቶችን አስከትሏል። ከዚሁ ጋር በተያያዘ በክልሉ ደቡብ ምስራቅ ዞን ትናንት ሌሊት ሄዋኔ ከምትባል ከተማ 5 ኪሎ ሜትር ርቀት ላይ በተፈጸመ በተባለ ድሮን ጥቃት የሶስት ሰዎች ህይወት ማለፉ ተገልጿል። በአካባቢው በማስተማር ላይ የተሰማሩ አብርሃም የተባሉ መምህር ይህንን ለዶች ብላ አረጋግጠዋል።
7: ሶስት ልጆች ሞተዋል። አንዱ የሶስት አመት የአዲግራት ዩኒቨርሲቲ ተማሪ ነው። ተማሪ ይሳቅ ይባላል። የወንድሙ ሚስት ሰሰን ልወሎባ የሷ የሰሰን ልጅም የሶስት አመት ህፃን ልጅ ቃላ አብርሃ ይባላል የሞቱት ናቸው። የቀብር ስነ ስርአቱም ወዲያው እንደተቀበረ ኦልሬዲ ድሮኗን እየዞረች ስለሆነች ተበትነን ወደ የመኖሪያችን ነው የሄድነው። ያጋጠመው ነገር በጣም ዘግናኝ የሆነ ፍጻሜ ነው የተፈጸመው።
4: ኦሊሴጉን ኦባሳንጆ የአፍሪካ ህብረት የሚመራው የሽምግልና ሂደት ለሁሉም ኢትዮጵያውያን ዘላቂ ሰላም ለማምጣት ሙሉ በሙሉ ቁርጠኛ መሆኑን ለሁሉም አጋሮችና ወዳጆች ለማሳመን እንደሚሞክሩ በወጣው መግለጫ ላይ ተጠቅሷል። የዓለም አቀፉ ማህበረሰብ በጉዳዩ ላይ ክትትል ማድረጉን እንዲቀጥልም ጥሪ አድርጓል። በዚህ ጉዳይ ላይ ግን ከፌደራሉ መንግስት እስካሁን ምንም የተባለ ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በአማራ ክልል ደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋና ሌሎች አካባቢዎች ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች በመንግስት በኩል ትኩረት በመነፈጋቸው ለረሃብ፣ ለወባ በሽታና ለከፍተኛ ማህበራዊ ቀውስ መዳረጋቸውን አስታወቁ። የአማራ ክልል አደጋ ስጋትና ስራ አመራር ምክትል ኮሚሽነር ሰርካዲስ አታሌ በበኩላቸው ከማህበረሰቡ ጋር የተቀላቀሉ ተፈናቃዮችን የመደገፍ ኃላፊነት የአካባቢው አስተዳደሮች መሆኑን አስታውቀዋል። ኢሳያስ ገላው ከደሴ ዝርዝር ዘገባ ልኮልናል።
8: እንድሪስ አወል በሐርቡ ከተማ ላለፉት 6 አመታት ከማህበረሰቡ ጋር ተቀላቅሎ እርሱና ቤተሰቡ እንዲኖሩ መደረጋቸውን ገልጾ የምግብ ድጋፍ በመንግስትም ሆነ በረድኤት ተቋማት ካገኘን 6 ወር አልፎናል ይላል።
9: ብዙም እያገኘን አይደለም ያለ ነው። ያው ከዛ የሚረዳ ነገር የለም። ራሳውን ከተረዳ ወደ 7 ወር እንደዛ አካባቢ ሆኖ ለራሱ ከተሰጠ ማለት ነው። መንግስት በቃ ዝም ዘንግቶናል። ምክንያቱም ምንም በመንግስት እኮ እስካሁን ምንም የደረሰ ነገር የለም እኮ እስከ በፊት በመጀመሪያ ዙር እንደመጣን አካባቢ ማለት ነው። ድጋፉ ራሱ በወር ለህፃናት ለነፍሰ ጡሮች በቃ ቅድሚያ ነበር ቦታ የሚሰጠው። በአሁን ሰዓት ቀርቶ እንኳን ሂደን ስንጠይቅ በቃ ይመጣል ነው ምንም ለእኛ ድጋፍ የተሰጡ ምንም ነገር የለም። ኑሮ እንድነጋ ተይዞራ በጣም ከባድ ወንድም የለው።
8: ሌላው በቻግኒ ከተማ ከማህበረሰቡ ጋር ተቀላቅሎ እንዲኖር የተደረገው ሀሩን አብዱል ቃድርም በከተማው ውስጥ የሚኖሩ የሀገር ውስጥ ተፈናቃዮች ከምግብ እጦት በተጨማሪ የወባ በሽታ ፈተና እንደሆነባቸው ይገልጻል።
10: ከመጣን ያለው ችግር እኛ በእውነት በመንግስት ደረጃ ይህን ያክል እርዳታ ተሰጥቶናል ማለት በጣም ያሳፍራል ወይም ይከብዳል። ምክንያቱም ስትመጣም አንዳንድ ጊዜ በስድስት ወር አንድ ጊዜ፣ በአራት ወር አንድ ጊዜ ነበር ከአሁን በፊት የሚመጣው። አሁን ግን በዚህ አመት ከአመት በላይ የሆነ ነው። በመንግስት ደረጃ እርዳታ የሚባል ነገር አይተናል። አሁን እኛም ሰልችተናል የመጠየቁም ለምኑም። ግን መንግስትም አሁን ትቷል። የተጠለላችሁበት አካባቢ ማህበረሰብ ራሱ ያው እያዋጣ ይስጥ እንጂ በመንግስት በኩል አትጠብቁ ብለውናል። አሁን ግን ደግሞ በዛው ላይ ወረሽኝ ያለ ወባ በጣም ነው በችግር። ያንን እየለመነ ነው ሰው የሚታከመው እንኳ ማለት ነው።
8: በጃዊ ከመጠለያ ጣቢያ ውጭ እየኖረ በቀን ስራ ራሱንና ቤተሰቡን የሚደግፈው መሐመድ ሰይድም በዚያ

0: መሐመድ ሰይድም ገና ያልተመዘገቡና በችግር ውስጥ የሚገኙ የሀገር ውስጥ ተፈናቃዮች መኖራቸውን ነው የሚናገረው።
1: በሶስት ወር አንድ ጊዜ በአራት ወር አንድ ጊዜ ነው የሚመጣው ምግብ። ያም ሆኖ ሙሉ ተፈናቃው አልተመዘገበም። ድሮ በዛሬ ሁለት ዓመት በፊት በመዘገብነው ዳታ ነው የሚመጣው። ከአቅም በላይ ነው። በጣም ችግር ውስጥ ነን። የሚገርመ ነገር ማለት ነው ተፈናቃዮቹን ቀንሱ ተብሎ መጥቷል። አሁን ሰው እየወለደ በሸራ ውስጥም ቢሆን ሰው እየወለደ እየኖረ ሰው ቀንሱ መባል በጣም የሚከብድ ነገር።
0: የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ኮሚሽነር ሰርጋዲስ አታሌም ከማህበረሰቡ ጋር ተቀላቅለው እየኖሩ ያሉ የሀገር ውስጥ ተፈናቃዮችን ቀለብ የመሸፈን ኃላፊነት የሚኖሩበት አካባቢ አስተዳደር ነው ይላሉ።
2: መንግስታዊ ስምምነት የተደረሰበት በየአካባቢው የሚፈጠርን የሰው ሰራሽና የተፈጥሮ አደጋ በየደረጃው ያለ አካል የሚወስደው የራሱ ሬሾ አለው። ወደ ላይ የሚልከው ሬሾ አለ። በየደረጃው የሚጠበቅበትን ምላሽ የመስጠት ግዴታ አለበት። እያንዳንዱ ዞን እኮ የኮንስ ኮሚኒቲ ኬዝሎት በራሱ በዞኑ ሸፈነ ካምፕ ውስጥ ያለውን እያቀረበ ነው። የክልል መንግስት የሚያቀርበው አለ፣ የፌደራል መንግስት የሚያቀርበው አለ፣ የዞን መንግስት የሚያቀርበው አለ፣ የወረዳ መንግስት የሚያቀርበው አለ። ስለዚህ ይሄ መቆራረጥ ቢኖር እኛ ተከታትሎ እንዲደረግ ማድረግ ስራ ነው የምንሰራው። ማስተባበር ማለት ነው።
0: ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች ያሉባቸው ሰሜን ሸዋ፣ ደቡብ ወሎና ሰሜን ወሎ አስተዳደሮች የአደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊዎችን ስለ ተፈናቃዮቹ ጉዳይ ለማናገር ያደረግነው ጥረትም ለስልክ ጥሪ ምላሽ ባለመስጠታቸው ማካተት አልተቻለም። ለዶቼ ቬለ ዘገባ ኢሳያስ ገለው።
3: በአፋን ኦሮሞ የነጻነትና የእኩልነት ሙዚቃ ቀንቃኝ ትባል የነበረችው አርቲስት እልፍነሽ ቀኖ ስርዓተ ቀብር ዛሬ በአምቦ ከተማ ተፈጽሟል። አዲስ አበባ ስታዲየም ውስጥ በተከናወነው የአርቲስቷ ይፋዊ የአስከሬን ሽኝት ስነ ስርዓት እልፍነሽ ለነጻነትና እኩልነት በሙዚቃው ዓለም ያበረከተችው አስተዋጽኦ ተዘክሯል። እልፍነሽ ያረፈችው ባለፈው እሁድ ጳጉሜ 1 ቀን 2018 ነው። 64 ዓመቷ ነበረ። ስዩም ጌቱ ከአዲስ አበባ ተከታዩን ዘገባ ልኮልናል።
4: በምዕራብ ኦሮሚያ ምስራቅ ወለጋ ዞን ነቀምቴ አቅራቢያ ሲቡ ጉቶ ልዩ ስሙ ሳቶ በተባለ ስፍራ ተወልዳ ያደገችው አርቲስት እልፍነሽ ቀኖ በጎርጎሳውያኑ 1962 ነበር የተወለደችው። በመኮ አንደኛ ደረጃ ትምህርት ቤት ትምህርቷን የጀመረችው እልፍነሽ ከዚያም ወደ ነቀምት በመምጣት በአሁን ጊዜ ጃቶ ተብሎ በሚታወቀው የያኒው መንፈሳዊ ትምህርት ቤት ትምህርቷን ቀጠለች። ከልጅነት ጀምሮ ለሙዚቃ ልዩ ስፍራ እንዳላትና የድምፅ ተስጠዋ ልዩ እንደነበር በግለ ታሪኳ የተሰነደላት አርቲስት እልፍነሽ ቀኖ በሽልላም ትታወቅ እንደነበርም ይነገራል። በውስጧ ያደገው ጥበብ በኋላም የወለጋ ክህነት ቡድን እንድትቀላቀል አድርጓታል። በክህነት ቡድን ውስጥ ፖለቲካ ነክ ሙዚቃዎችን በማቀንቀኗ በወቅቱ በነበረው የደርግ መንግስታዊ አስተዳደር መፈለጓ ደግሞ ገና በታዳጊ ዕድሜዋ ጠፍታ ወደ አዲስ አበባ እንድትገባ አድርጓታል። አዲስ አበባ እንደገባች ቅዳሜና እሁድ በሚቀርበው የብሔራዊ ቲያትር የሙዚቃ መድረክ ላይ እድል አግኝታ በአፋን ኦሮሞ ማቀንቀን የጀመረችው እልፍነሽ ወዲያውኑ የኦሮሞ ነጻነት ግንባር ኦኔግ አመራሮችን በማግኘቷ በአርት ዘርፍ ወደ ፖለቲካው ዓለም ሰተት ተብላ ትገባለች። በኢትዮጵያ ፖሊስ ኦርኬስትራም ተሳትፎ የነበራት እልፍነሽ ፖለቲካን የፍቅር ሙዚቃ በማስመሰል ከአንጋፋ የኦሮሞ አርቲስቶች ጋር ትዘፍን እንደነበረን በታሪኳ ተሰንዷል። እልፍነሽን ከ1969 ዓ.ም ጀምሮ በቅርበት እንደሚያውቋት ገልጸው አስተያየታቸውን የሰጡን የቀድሞ የትግል አጋሯ አቶ ቀጀላ መርዳሳ ሙሉ ሕይወቷን ለኦሮሞ ትግል ሰጥታ ያለፈች ይለዋታል።
5: በጣም ናሽናሊስት ናት። ፊት ለፊት የምትናገር ግልጽ፣ በቃ ምንንም የማትፈራ የትኛውን መድረክ ላይ ቆማ ስለ ኦሮሞ መናገርና መዝፈን የምትችል ነበረች እና በጣም ብዙ አስተዋጽኦ ነው። እንግዲህ ብዙ እድሜ ልካዋን በዚህ ውስጥ ነው ያሳለፈችው። ሙሉ ጊዜዋን ለዚህ ለኦሮሞ ትግል ሰጥታ ያለፈች ናት ብዬ የሚወስዳት ናት። የኦሮሞ ህዝብን ትግል የሚያቀነቅኑ ናቸው ዘፈኖቿ። ከዛም ኦሮሞ ነጻነት ግንባር ወደ አዲስ አበባ ሲገባ በ1983 ኦሮሞ ነጻነት ግንባር የክህነት ቡድን ውስጥ ገብታ ጉለሌ ላይ ብዙ ሙዚቃዎችን ሲያቀርቡ ከነበሩት ውስጥ ናት። ትታወቅ ናት። አንጋፋ ናት።
4: ከ1983ቱ የሽግግር መንግስት ምስረታን በኋላ የኦሮሞ ነጻነት ግንባር ኦኔግ ከመንግስት ምስረታ መውጣቱን ተከትሎ በሱሉልታ ሙሎ አዳ በርጋና የሜታ ሮቢ ገጠራማ ስፍራዎችን ለማዳረስ የተገደደችው የያኔዋ ወጣት በኋላም ከአርቲስት ዘሪሁን ወዳጆ ጋር ተይዘው ከእንጭኒ እስከ አምቦና የደዴሳ ወታደራዊ ስልጠና ካምፕ ውስጥ ለወራት ታስረዋል። ከደዴሳ እስር በኋላም የወቅቱ ታጋዮች የነ ሌንጮ ለታ እስርን የተቃወመችው እልፍነሽ በሰንዳፋና በአምቦ ከልቸሌ ለአመታት ታስራለች። በዚህን ወቅትም የአምቦ ህዝብ ውሎልኛል ባለችው ለታ ምክንያት ቀብሯም ከትውልድ መንደሯ ይልቅ በአምቦ ገንቦ እንዲሆንላት መልእክቷን ደጋግማ ለወዳጆቿ አሰምታለች። በፖለቲካው ተገፍታ ከኬንያ እስከ ኖርዌይ የስደት ህይወትንም ቀምሳለች።

0: በዚያም ግን በ2010 ዓ.ም ወደ ሀገር ቤት እስከተመለሰች ጊዜ ድረስ ባመነችበት የፖለቲካ ሐሳብ የወኩላውን አስተዋጽኦ በማድረግ ከግል ህይወቷ ይልቅ ለሌሎች መኖርን ስለመምረጧም በግለ ታሪኳ ተጽፏል። አቶ ቀጀላ እንደምሉትም
1: አብረን ታስረያለሁ ነው ራስ ሰንደፋ ላይ አንድ ጊዜ አብረን ታስረናል የተወሰነ ጊዜ ውጭ ሀገርም ከሄደች በኋላ ኤርትራ መጣ ሩብ ነጻነት ሰራዊትን ስታበረታታ ሁሉ ጊዜ ስለወቦ ነው የምትዘፍነው። ናሽናሊስት ናት። 15 ዓመት ገደማ ከዛ በላይም ሊሆን ይችላል ኖርዌይም ስትታከም ኖራ ከ1910 በኋላ ደግሞ ወደ አዲስ አበባ መጣች። ከፈትንትኗ ድረስ የኤልፍነሽ ሞራል አንድም ቀን ወድቆ አያውቅም።
0: በተለያዩ ጊዜያት በህመም ስትሰቃይ የቆየችው አርቲስት ኤልፍነሽ ባደረባት ህመም ባሳለፍነው እሁድ ማለዳውን በ64 ዓመት ዕድሜዋ ከዚህ ዓለም ድካም አርፋለች። በስደት ሳሉ በኖርዌይ ቅርብ ጓደኛዋ ዘቢባ ነጋሽ
2: የዛሬ 20 ዓመት ኖርዌይ ስንኖር ቀዲዳ ነው የምትለው የአዳራ ስሞት አምቦ ቀበሌ ኖርዌይ ውስጥ እንደ ቤተሰብ ስትታመም አስታማኝ ስታመም አስታማኝ አስታማም ቤት እፍነሽ ብዙ ነገር ነው ለኔም ለቤተሰብ ስደተኛ ሲመጣ ተቀበላ ነው ቤቷ አሳርፋ ነው ስታርፍ ሬሳዋን ገድምዤ አጥቤ የምትወደው ልብስ አልብሽ በክብር ከኝጨላ።
0: አርቲስት እፍነሽ ቀኖ ከትዳር አጋሯ ኃይለ ኢየሱስ ቀነኒ ጋር ሁለት ሴትዮችን በማፍራት ሁለት ወንዶች ደግሞ እንደ አብራክ ልጆቻቸው አሳድገዋል። የአርቲስቷን ህልፈት ተከትሎ በርካታ የሮም ምሁራንና የመንግስት ባለስልጣናት ሀዘናቸውን ገልጸዋል። ዛሬ አዲስ አበባ ስታዲየም በተደረገላት ደማቅ የአስክሬን ሽኝት ስነ ስርዓትም በርካቶች ያለ ፖለቲካዊ አመለካከት ልዩነት በአንድነት ታደመዋል። ስርዓተ ቀብሯም በአምቦ ከተማ ዛሬ ከሰዓቱን ተፈጽሟል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ዜና መጽሔቱ የስካሁኑ ነበር የዛሬው ማለት ነው። ወደ ሳምንታዊ ዝግጅቶቻችን በቀጥታ እናልፋለን። ቀዳሚው ጤናና አካባቢ ነው። ማንኛውም መድኃኒት ልክና መጠን እንዳለው የህክምና ባለሙያዎች በየጊዜው ያሳስባሉ። ይሁንና ብዙዎች በየምክንያቱ በቀላሉ ስለሚያገኙቸው የተለያዩ የህመም ማስታገሻ መድኃኒቶችን ይወስዳሉ። እንደ ፓራሲታሞል ያሉ የህመም ማስታገሻ መድኃኒቶችም አውቀውም ሆነ ሳያውቁ እየደጋገሙ መውሰድ ምን ያስከትል ይሆን? የዛሬው ጤናና አካባቢ ዝግጅት ትኩረት ነው። ሸዋ እየለገሰ እንደሚከተለው አጠናቅረዋለች።
4: ጤናና አካባቢ
5: አንዳንዴ ፓራስተሞል እንግዲህ በዌስተርኖች አካባቢ እንደ ከፍተኛ የጉበት ችግር አምጪ ነው የሚታየው።
6: ዶክተር ፈቃዱ ግርማ የውስጥ ደዌ ከፍተኛ ሐኪም፣ ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? የህመም ማስታገሻ መድኃኒቶችን አዘውትሮ መጠቀም ምን ያስከትላል? የውስጥ ደዌ ከፍተኛ ሐኪሙን ማብራሪያ ጠይቀናል። ለጥቂት ደቂቃዎች አብራችሁን ሁኑ። ስለ ህመም ማስታገሻ መድኃኒቶች ለመነጋገር መነሻ የሆኑን የዶች በለ የዘውትር አድማጭና ተሳታፊ የደሴው ጥቁራሚን ናቸው። እንዲህ አሉ። ይድረስ ለጤናና አካባቢ ፕሮግራም ዝግጅት ክፍል በቅድሚያ የከበረና ያድናቆት መልእክቴ ላዘጋጇ ሸዋዬ ይድረስልኝ። ስቀጥል በዚሁ ፕሮግራም ባለሙያን ጠይቃችሁ ምላሽ እንዲሰጥበት የማቀርበው ጥያቄ በመላው ሀገራችን የጀበና ቡና ከትልልቅ ካፌዎች እስከ በረንዳ ድረስ ሲኒና ጀበና ደርድረው ቡና አፍልተው የሚሸጡትን የተመለከተ ሲሆን፣ በዚህ ላይ በጀበና ቡና ሱስ የተለከፈውን ተጠቃሚ ብዛት ለተመለከተ አጀብ ያሰኛል። ነግቶ ቁርሱን በልቶና ቤት ያለውም ከቤቱ ምሳ በልቶ ከቤቱ ቡና አስፈልቶ መጠጣት እየቻለ ወሬ ደመቅመቅ ካለበትና ሰው በብዛት ወደሚጠቀምበት የጀበና ቡና ሄዶ የሚጠቀመው ሰው እጅግ በጣም ብዙ ነው። የኔ ጥያቄ ምን መሰላችሁ? የተወሰኑ በዚህ ስራ የሚተዳደሩ ንጹህ ቡና አፍልተው ለተጠቃሚ የሚያቀርቡ እንዳሉ ሁሉ የተወሰኑት ደግሞ ለገበያ መሳቢያ ተብሎ የተለያየ ባዕድ ነገር ጨምረው የሚያፈሉና የሚሸጡ ስላሉ እነሱን ይመለከታል። ይህም ብቻ አይደለም። ከብዙዎች የምሰማው የራስ ምታት ማስታገሻ ፓራሴታሞል ከቡናው ዱቄት ጋር ደባልቀው የሚፈጩና ይህን አፍልተው ለተጠቃሚ የሚያቀርቡ አሉ እየተባለ እንኳ ሰው ከጀበና ቡና ተጠቃሚነት አለመራቁን እያየን ነው። ሰው ቡና ጠጣው ብሎ በየቀኑ በሚወስደው ቡና ውስጥ የተባለው ነገር ካለ አንድ ሰው በቀን 2-3 ስኒ ቡና የሚጠቀም ከሆነ በየቀኑ ፓራሴታሞል ይወስዳል ማለት ስለሚሆን ፓራሴታሞል በየቀኑ መውሰድ የሚያስከትለውን የጤና ቀውስ በተመለከተ ባለሙያዎች ሐሳብ ይስጡበት እያልኩ ይህን ጽሑፍ የጻፍኩት ንጹህ ቡና አፍልተው የሚያቀርቡትን ለመውቀስ ሳይሆን የሰዎችን ሕይወት መታደግ ግድ ስለሆነብኝ ነው። በመጨረሻም ቡና በየቀኑ መጠቀምና ጭራሹን አለመጠቀም ብሎም ጠቀሜታውና ጉዳትም ካለው ሙያነክ ማብራሪያ ቢሰጥበት መልካም ነው። አመሰግናለሁ። የናንተው ጥቁራሚን ከደሴ። የተከበሩ አድማጫችን፣ የደሴው ጥቁራሚን በቅድሚያ ስለሚከታተሉንና ስለመልካም ቃላቱ ከልብ አመሰግናለሁ። የላኩልንን መልእክት እንዳለ ያቀረብኩት የሚመለከታቸው ጉዳዩን እንዲያስተውሉት ቢሆንም እርሶ ከቡና ጋር ይቀላቀላል ያሉትን ግን ጊዜ ወስዶ መመርመርና ማጣራት ይጠይቃል። በዚህ አጋጣሚ ከኢትዮጵያ የምግብና መድኃኒት ባለስልጣን ለሚመለከተው ክፍል ጉዳዩን በማቅረብ ክትትል ይደረግበት እንደሆነ ለመጠየቅ ጥረት ማድረጋችንን መግለጽ እንወዳለን። ሆኖም ግን የህዝብ ግንኙነት ኃላፊው እንዲህ ያለው ጉዳይ የሚመለከታቸው እንደሆኑ የገለጹልን ሰው ስልካቸው አልተነሳም። እናም ለዛሬ ባይሳካም በሌላ ጊዜ ጉዳዩን የምንመለስበት ይሆናል። ጠያቂያችን እንደሚያውቁት በሀገራችን ብዙዎች እንደ ፓራሴታሞል ያሉ የህመም ማስታገሻ መድኃኒቶችን በየምክንያቱ እንዳገኙ ይወስዳሉና ያ ሊያስከትል ስለሚችለው ጠንቅ የውስጥ ደዌ የህክምና ባለሙያን አነጋግረናል። ዶክተር ፈቃዱ ግርማ በአዳማ ሆስፒታል ሜዲካል ኮሌጅ የውስጥ ደዌ የጨጓራ የአንጀትና የጉበት ህክምና ባለሙያ ናቸው። ባለሙያው ህመም የሚያስታግሱ መድኃኒቶችን በሐኪም ትዕዛዝ መሰረት መውሰድ ብቻ ተገቢ እንደሆነ ነው ያሳሰቡት። በዋናነት ግን እነዚህ መድኃኒቶች በተለይ ሰዎች ከቀዶ ህክምና በኋላ የህመም ስሜት እንዳይሰማቸው የሚረዱ ጠቃሚዎች መሆናቸውን አጽንኦት ሰጥተዋል። ከመጠን ካለፉ ግን መዘዝ እንደሚኖራቸው አሳስበዋል።
5: ህመም ማስታገሻ የሚባሉ መድኃኒቶች ብዙ ናቸው፣ በጣም ጠቃሚም ናቸው። ለምሳሌ ጥቅማቸውን ጎላ ብለን ስናየው ከቀዶ ጤና በኋላ ህመም ስሜት እንዳይሰማን የሚሰጡ መድኃኒቶች አሉ። አንዳንዴ ደግሞ ከኛ ጋር ቆይታ ሊያደርጉ የሚችሉ ህመሞች ክሮኒክ ኤልነስ የሚባሉ በተለይ ህመም ካላቸው ህመሙን ለማስታገስ የሚሰጡ መድኃኒቶች የተለያዩ ናቸው። እነኚህ መድኃኒቶች እንደው ከፋርማሲ ዝም ብለን ብንገዛቸው አሉ፣ አንዳንዴ በፕሪስክሪፕሽን የሚታዘዙም አሉ። እንግዲህ ሁሉም ማስታገሻዎች በጥንቃቄ ሐኪሙ ባዘዘው ከተወሰደ ጥቅም አላቸው፣ ግን በዛው ልክ ከምንፈልገው በላይ ከወሰን ጉዳታቸው በጣም ከፓራሲታሞል ጀምሮ ማለት ነው፣ በተለይ ጨጓራን የመጉዳት እስከ መድማት ድረስ ሊያደርስ ይችላሉ። ኩላሊት ስራ እንዲያቆም ሊያደርጉ ይችላሉ። ከዛ ውጭ ደግሞ ሱስ የሚያስይዙም ናቸው። አንዳንዴ ሱስ ሊያስይዙን የሚችሉ የህመም ማስታገሻዎች አሉ ማለት ነው።
6: እንደ አሁን አንዳንድ ሰው በትንሽ በትልቁ ትንሽ ራሴን አመመኝ የሆነ ነገር እንደዚህ ተሰማኝ ብለው ህመም ማስታገሻ ይወስዳሉ፣ ይመከራሉ?
5: እውነት ነው እውነት ነው። አንዳንዴ ህመም ስትሰማን መውሰዱ ተገቢ ነው። አንዳንድ ህመሙን በሌሎች ነገሮች ሞክረን ማሻላለት ከባድ ራስ ምታት ሚሆን የተለያዩ ህመሞች ካለን መውሰዳችንም ምንም ችግር የለውም። ግን ስንወስድ አግባብ ባለው መጠኑን የጠበቀ መሆን አለበት። ለምሳሌ ፓራስታሞል የምንወስድ በቀን መታዘዝ ያለበት ሬንጅ አለ። ለምሳሌ ማንኛውም ሰው 4 ግራም በታች ነው መውሰድ ያለበት እንጂ ከዛ በላይ በወሰድን ቁጥር ጉበታችንን ሊጎዳ ይችላል።
6: የውስጥ ደዌ ህክምና ባለሙያው እንደሚሉት አንድ ሰው ለህመም ማስታገሻነት በቀን ሊወስዱ የሚችለው የፓራሴታሞል መጠን ከ4 ግራም መብለጥ የለበትም። ለመሆኑ ስንቶች ይህን ያስተውላሉ? ዶክተር ፈቃዱ እንደሚሉት የህመም ማስታገሻ ለመውሰድ ሰዎች ከሐኪም መመሪያ በተጨማሪ እንደ ጨጓራና ጉበት የመሳሰሉ የውስጥ የአካል ክፍሎቻቸው ጤንነት መረጋገጥም ይኖርበታል።
5: አንዳንዴ ፓራስታሞል እንግዲህ በዌስተርኖች አካባቢ እንደ ከፍተኛ የጉበት ችግር አምጪ ነው የሚታየው። ሱሳይዳል አቴንት የሚያደርጉ ሰዎች አንድ ስትሪፕ ከዛ በላይ ሲወስዱ ጉበታቸውን ሊጎዳ ይችላል ማለት ነው። ሌሎቹ እንደ አይፖፕሮፌን፣ ዳክሎፌናክ የሚባሉ በተለይ ኩላሊታችን ሊጎዱ ይችላሉ። ጨጓራችንም አልሰር ሊያመጡ ይችላሉ። እስከ መድማት ሊደርስ ይችላል ማለት ነው። ከዛ ውጭ ግን ተባሎ መጠን በላይ በቀጥ የምንወስድ ከሆነ እነኚህ አሁን ያላቸው ችግሮች ይብሳሉ። እሱም ብቻ አይደለም፣ ለምሳሌ ከስር ሌላ ችግር ካለ፣ ለምሳሌ አንድ ሰው የሚያጨስ ከሆነ እንደው ሌሎች መድኃኒቶች የሚወስድ ከሆነ ለየ ጉበት ችግር ካለበት ትንሽ ዶስ ሰጠው ራሱ ጉዳት ሊያመጣ ይችላል። ጉበቱ የታመመ እንደሆነ፣ ጨጓራው የታመመ እንደሆነ ያባብስባቸው ይችላል ማለት ነው።
6: የህመም ማስታገሻ እንደ ባለሙያው ከቀዶ ህክምና በኋላ እና ከበድ ያለ ህመም ሲኖር ቢወሰድ ይመከራል። ግን የህመም ማስታገሻን እንደ ዋነኛ መፍትሄ በመገመት ደጋግመው የሚወስዱ ወገኖች ጥቂት አይደሉም። የህመም ማስታገሻዎች ብቻ ሳይሆኑ ሌሎች ኬሚካል መድኃኒቶች ሁሉ የጎንዮሽ ጉዳት እንደሚያስከትሉ መግለጫቸው ላይ በግልጽ ይጻፋል። ስንቶች ያስተውሉት ይሆን? ዶክተር ፍቃዱ የህመም ማስታገሻ መድኃኒቶች አገልግሎታቸው ጊዜያዊ ነው ይላሉ።
5: የህመም ማስታገሻዎች ጊዜያዊ ናቸው። ብዙ ጊዜ እንደ ማስታገስ ማለት እንግዲህ በተወሰነ መልኩ ችግሩን መቀነስ እንደማለት ነው እንጂ መፍትሄ አይሆኑም። መፍትሄው አንድ ስታዘዝ ግለሰቡ ያለው ህመም ምንድን ነው የሚኖረው መታወቅና ከስር እሱም እንትን ማድረግ አለብን። እንግዲህ ማስታገሻ የሚባለው የህመም ማስታገሻ ፔንኪለር የሚባሉ ናቸው እንጂ ብዙ ሰዎች እንደው የጨጓራ አሲድ መቀነሻ ወስዶ እኮ ማስታገሻ ሊል ይችላል። ማስታገሻ የሚባሉት ይሄ ህመም ሄድን የሚያስታግሱ የሚያሻሽሉ ናቸው። ከዛ ውጪ መድኃኒትን ዝም ብለን የምንገዛቸው ነገሮች ግን ችግር አለው። ለምሳሌ በዓለም ላይም በእኛ ሀገርም መድኃኒት ዝም ብሎ ከፋርማሲ እየተገዛ ዶዙንም ሳይጨርሱ የተወሰኑ ብቻ ወስዶ የሚያቆሙ የተለያዩ የባክቴሪያ እና ሌሎች ፓራሳይት ብንበለው መለማመድ እያመጣ ነው ያለው። በተለይ በእኛ ጥሩ ቢወስድ ምሳሌ አሞክሳስሪን በየፋርማሲው አንድ ስትሪፕ እየተገዛ ለተለያዩ ነገር ይጠቀማሉ። ግን የአሞክሳስሪን ሌላ አስፈላጊ ስንወስድ ስራ እየሰራልን አይደለም።
6: መድኃኒት ተገቢ ባልሆነ መንገድ የመውሰዱ ድፍረት ዶክተር ፈቃድ እንዳሉት ያ መድኃኒት ሊያስወግደው የሚችለው የጤና ችግር ባጋጠመ ጊዜ ታማሚው መፍትሄ እንዳያገኝ ምክንያት ይሆናል። የተዋሲያን የመድኃኒት መላመድ የሚከተለውም እንዲባሉ ስህተቶች እንደሆነ ነው ያመለከቱት። ያለ ሐኪም ትዕዛዝ በዘፈቀደ የምንወስደው ፓራሴታሞል ብዙዎች ልብ የማይሉት መዘዝ አለው ባይ ናቸው።
5: ፓራሴታሞልም ቢሆን በተለያየ ስም ስያሜ ቢኖረውም በዓለም ላይ ኦቨር ካውንተርስ እያሉ
6: ያለ ሐኪም ትዕዛዝ ማለት ነው።
5: ያው የሐኪም ሳይጽፍላቸው ይገዛሉ፣ ይወስዳሉ። እሱም ቢሆን ቀላል የሆነ መድኃኒት ይመስላል፣ ግን ሰውየው ከጤናው ሁኔታ እንደገና ደግሞ እንደተወሰደ ዶዝ ገዳይ ሊሆን ይችላል። አረስተውል በራሱ ማለት ነው። ስለዚህ ማንኛውም ነገር ስንጠቀም ለምን ነው የተጠቀምኩት፣ ለምንድን ነው ያስፈልገኝ የሚለው ምክር በጣም አስፈላጊ ነው። አረስተሞል የጉበት ስራ ማቆም ሊያጋጥም ሊያደርግ ይችላል። እስከ ጉበት ቅየራ ድረስ ሊያስገድ ይችላል ማለት ነው። እና በተለይ በኛ በኢትዮጵያ ኦርጋን ትራንስፕላንቴሽን ለንም እና እስከ መሞት ድረስ ሊደርስ ይችላል። ሌሎችም ቢሆን እስከ ኩላሊት ውድቀት ሊያደርሱ ይችላሉ ማለት ነው። እና እነኚህ ማስታገሻዎችን ቀላል ነው ምናምን ብለን እየገዛን መውሰድ የለብንም። ኪድኒ ውስጥ ደግሞ ኩላሊታችን እንዳይጎዳ ምናልባት ውሃ በደንብ መጠጣት፣ ዶዙን ደርበን ሳንወስድ ወይ ዶዙን ሳናራዝመው ማለት ነው መውሰድ ይኖርብናል።
6: ኢትዮጵያውያን በብዛት ከሚታወቁበት ነገር አንዱ የራስ የሆነን ነገር ከሌላው ጋር መጋራት ባህላቸው ነው። ይህ የሚደገፈው አውንታዊነት ያለው ማህበረሰባዊ እሴት መድኃኒትም ላይ ይታያል። ሰዎች የታዘዘላቸውን መድኃኒት ለቤተሰብ አባላትና ወዳጅ ጓደኞች ሲያጋሩ ማየት የተለመደ ነው። የውስጥ ደዌ ሕክምና ባለሙያው ዶክተር ፈቃዱ እንዲህ ያለው ልማድ እንዲቀር ያሳስባሉ።
5: ፔንኪለር ፓራስታሞልን ጨምሮ ለዝም ብሎ ሄዶ ከመግዛት አስፈላጊነቱን ከጤና ባለሙያ ጋር መመካከር በጣም አስፈላጊ ነው። በዛ ላይ ደግሞ ስንጠቀም ከጥቅም ውጭ ሊያደርገን እንደሚችል የተለያዩ አካላታችን በተለይ ኩላሊት እና ጉበት በተለይ ይሄ ኦፖዎች የሚባለው እስከ አእምሮ እስከ መተንፈሻ አካል መጉዳት ድረስ እንደሚሄድ ማወቅና መገንዘብ ያስፈልጋል። ከዛ ውጪ ማንኛውንም መድኃኒት ስንወስድ ራሳችንን እንደምናጣ ይህን መድኃኒት ወደፊት የተለያዩ ነገሮች ስንጠቀም የራሳችን ማጣት ብቻ ሳይሆን እንደ ማህበረሰብም እንደ ሀገርም ብዙ ነገር የመለማመድ ስሜት ስለሚያመጣ ማንኛውንም በተለይ አንቲባዮቲክስ ዝም ብሎ ገዝቶ ለመውሰድ ይህ ነገር የተለመደ የሆነ መጥቷል እና ይህንን ባህል ብናቋርጥ የሚል ሀሳብ አለኝ።
6: ጠያቂያችን የደሴው ጥቁር አሚን ስለ ህመም ማስታገሻ መድኃኒቶች አወሳሰድ ብቻ ሳይሆን ስለ ቡና አጠቃቀምም ጥያቄ አንስተዋል። በየቀኑ አብዝቶ ቡና መጠጣት ምን አዎንታዊና አሉታዊ ውጤት አለው ነው ያሉት።
5: ቡና ጥቅምም አለው ጉዳትም አለው። አሁንም የጤና ሁኔታ ይወስናል። ለምሳሌ ቡና በተለይ የጉበት ላይ ስብ ያላቸው ኢንፍላሜሽን ቢኖረው ስብ በተለያየ መንገድ ጉበት ላይ የሚኖራቸው ሰዎች ቡና የተወሰነ እርዳታ ያደርጋል፣ ያንን ያሻሽላል። ምን እንትን አለ በሳይንሳዊም የተረጋገጠ ነገር አለ። ከዛ ውጭ ደግሞ ቡና የልብ ምት የሚጨምርባቸው ሰዎች አለው። የልብ ምቱ መዛባት አንዳንዴ ጊዜያዊም ቢሆን ግፊት የመጨመር አዝማሚያ ሊኖረው ይችላል። እንደዚህ አይነት ከተፈጠረባቸው ቡናን መተው ነው ያለባቸው ማለት ነው። ከዛ ውጭ ቃር እንደ ጨጓራ አይነት ስሜት፣ ህመም ስሜት፣ አሲድ መጨመር ስሜት ያመጣል አንዳንዴ ካፌን ስላለው ማለት ነው። እና እንደዚህ የሚያስቸግራቸው ከሆነ አለመጠጣቱ ይማከራል። ከዛ ውጭ ግን ሶሻል ቫሊዩ አለው። ያው እኛ ሀገር ቡና ሰውን ያቀራርባል የሚል ነገር አለው። ግን ስንጠጣ ሱስም ሊያስይዝም ይችላል። በዛ መልኩ ብናየው የተሻለ ነው ብዬ አስባለሁ ቡናን።
6: የተከበሩ የዘወትር ዶቼ ቬለ ተከታታይና ተሳታፊ የደሴው ጥቁር አሚን ከውስጥ ደዌ ሕክምና ባለሙያው በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። ማብራሪያ በመስጠት የተባበሩንን ዶክተር ፈቃዱ ግርማንም ከልብ እናመሰግናለን። አድማጮች፣ ለዛሬ ያልነውን በዚህ እናብቃ። የ2018 ዓመተ ምህረት የመጨረሻዎቹ ቀናት ላይ ነንና መጪው ዓመት የጤና እንዲሆንላችሁ ከወዲሁ እንመኝ። ሸዋ እየለገሰ ነኝ። ሰላም ሁኑ።
3: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን። አማራጭ ለጀርመን በጀርመንኛ መጻሩ አኤፍዴ ፓርቲ በመስራቅ ጀርመኗ በዛክሰን አንሃልት ግዛት ባለፈው ሁድ በተደረገ ምርጫ ያገኘው ድል አንጋፋዎቹን የጀርመን የፖለቲካ ፓርቲዎች አስደንግጧል። በምርጫው ከባድ ሽንፈት የገጠማቸው ነባሮቹ የፖለቲካ ፓርቲዎች ውጤቱ በእጅጉን ያስጨነቃቸው። የዛሬው አውሮፓና ጀርመን ዝግጅታችን የአኤፍዴ ድል በጀርመን ፖለቲካ ላይ ያሳደረውን ተጽዕኖ ነው የሚቃኘው። ሂሩት መለሳ አጠናቅረዋለች።
4: አውሮፓና ጀርመን
7: ውድ ወዳጆቼ ታሪክ ሰርተናል። ሀገራችንን መልሰን እየወሰድን ነው። እዚህ በሳክሶኒ አንሃልት ጀምራል 45 በመቶ ሲደመር 6 ለነዚህ ቃላት አመሰግናለሁ። እና እንደምታዩት አጋንኛል ተናገርኩም። አብረን እንቆማለን፣ አንድነታችንን እንጠብቃለን። እናም ወደፊት ምን ሄደው በዚህ መንገድ ነው። እናም ይህ መሰረት ነው። ውድ ወዳጆቼ ይህ በመላው ጀርመን የመጀመሪያው በአኤፍዴ የሚመራ መንግስት የሚያደርግበት መሰረት ነው። እዚህ በዛክሰን አንሃልት ከዚያም በመላው ጀርመን
8: ባለፈው እሁድ በመስራቅ ጀርመኗ የዛክሰን አንሃልት ግዛት በተካሄደው ምርጫ በሰፊ ልዩነት ያሸነፈው የአማራጭ ለጀርመን ፓርቲ አኤፍዴ እጩ ኡልሪሽ ዚግመንድ ውጤቱ እንደተበሰረ የተናገሩትን ነበር የሰማችሁት። የጀርመን የህገ መንግስት ደህንነት ጠባቂ መስሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው አሸናፊው አማራጭ ለጀርመን በጀርመንኛ ምህጻሩ አኤፍዴ በአሁኑ ጊዜ በመስራቅ ጀርመኗ በዛክሰን አንሃልት ግዛት ያገኘውን ከፍተኛ ድል እያጣጣመ መንግስት የመመስረት ሙከራም እያደረገ ነው። በአንጻሩ በምርጫው መራር ሽንፈት የተከናነቡት ነባሮቹ የጀርመን ፖለቲካ ፓርቲዎች የፓርቲው ድል ካስከተለባቸው ድንጋጤ ገና አላገገሙም። እሁድ በዛክሰን አንሃልት በተካሄደው ምርጫ አኤፍዴ በሰፊው ከተጠበቀውም በላይ 44 በመቶ የሚጠጋ ድምፅ በማሸነፍ ከፍተኛ ድል ተቀዳጅቷል። ፓርቲው 43.8 በመቶ ድምፅ በማግኘት እጅግ በገዘፈበት በእሁዱ ምርጫ ወግ አጥባቂው የክርስቲያን ዲሞክራት ህብረት ፓርቲ በጀርመንኛው ምህጻር ሴዴኡ ከዚህ ቀደሙ ምርጫ ውጤት በግማሽ ዝቅ ያለ 17.2 በመቶ ድምፅ ብቻ ነው ያገኘው። ሴዴኡ ሁለቱ ጀርመኖች የዛሬ 36 ዓመት እንደተዋሃዱ ለአራት ዓመታት ከ8 ዓመት በኋላ ደግሞ እንደገና ለተከታታይ 25 ዓመታት እስካሁን ድረስ ግዛቲቱን ሲመራ ቆይቷል። ይሁንና ፓርቲው በምርጫው ያገኘው ውጤት ከተጠበቀውም 23 በመቶ በእጅጉ ማሽቆልቆሉ የፓርቲው መሪዎችና ደጋፊዎች ድንጋጤ ውስጥ እንደከተተ ነው። ከሴዴኡ ጋር ተጣምረው ግዛቲቱን ሲያስተዳድሩ ከነበሩት ፓርቲዎች አንዱ አንጋፋው ኤስፒዲ 9.3 በመቶ ድምፅ ብቻ ማግኘቱ፣ ሌላው ተጣማሪ የነጻ ዴሞክራቶቹ ፓርቲ ደግሞ 2.6 በመቶ ድምፅ ብቻ በማግኘት በግዛቲቱ ፓርላማ ውስጥ እንኳን መቀመጫ ማግኘት የማይችል ፓርቲ መሆኑ እያነጋገረ ነው። ምንም እንኳን አኤፍዴ በግዛቲቱ ምርጫ ከፍተኛ ድምፅ እንደሚያገኝ አስቀድሞም ቢገመትም መራጩ ሕዝብ ጨክኖ ይቀጣናል ብለው ያልጠበቁት ነባሮቹ ፓርቲዎች ውጤቱ አሳስቧቸዋል። የሴዴኡ ፖለቲከኛ የጀርመን መራሄ መንግስት ፍሪድሪሽ ሜርስ ትናንት በሰጡት መግለጫ በዛክሰን አንሃልት ምርጫ የአኤፍዴ ድል መላ ጀርመንን የሚፈትን መሆኑን በፓርቲያቸውም ላይ ተጽዕኖ እንዳደረገም ተናግረዋል።
9: Wenn fast 60% der Wählerinnen und Wähler in einem Bundesland
7: በአንድ የፌዴራል ግዛት ውስጥ 60 በመቶ የሚሆኑ መራጮች ከፍተኛ ህዝብ በተሳተፈበት ምርጫ የሀገራችንን ዲሞክራሲያዊ ተቋማትና ህጎች መሰረታዊ በሆነ መልኩ ጥያቄ ውስጥ ለሚያስገቡ የፖለቲካ ፓርቲዎች ድምጽ ሲሰጡ ይህ የምርጫ ውጤት እንዲሁ በቀላሉ ችላ የምንለውና እንደወትሮ መቀጠል የምንችልበት አይደለም። ይህን አናደርግም። ስለዚህ ጉዳይ በሰፊው ተወያይተናል። በእኛ ላይ ተጽዕኖ አሳድሯል። እኔንም በግል ነክቶኛል። እውነቱን ልናገር ይህ የክርስቲያን ዲሞክራት ህብረት ፓርቲ በአመታት ውስጥ ብቻ ሳይሆን በበርካታ አስርት አመታት ውስጥ የደረሰበት ከባድ የምርጫ ሽንፈት ነው።
8: ይሁንና ከዛሬ አራት አመት አንስቶ የሴዴኡ ሊቀመንበር ሜርስ መንግስታቸው ሁሌም የጀርመንን ህገ መንግስት እሴቶች እንደሚጠብቅ ገልጸው ይህም በጀርመን መደራደሪያ እንዳልሆነም ተናግረዋል። ብዙሃኑ ሊለወጡ ይችላሉ፣ ዴሞክራቶች ግን ሁሌም ይህን መገንዘብና መቀበል አለባቸው ሲሉም አሳስበዋል። በዚህ ምርጫ ከተመሰረተ 13 ዓመታት ያስቆጠረው አኤፍዴ ያገኘው ድል በእጅጉ አስገርሟል። አኤፍዴ በዛክሰን አንሃልት ያስመዘገበው ውጤት ወግ አጥባቂው ፓርቲ ፓርቲ ሲዲኡ ሶሻል ዴሞክራቱ ኤስፒዲ ለተፈጥሮ ጥበቃ የሚታገለው ያረንጓዴዎቹ ፓርቲ እንዲሁም የግራዎቹ ፓርቲ በአጠቃላይ ካገኙት ድምጽ ጋር እኩል መሆኑ የምርጫውን ውጤት ከስካሁኖቹ ልዩ አድርጎታል። ዶቼ ቬለ ስለ ውጤቱ ያነጋገራቸው የፖለቲካ ተንታኝና የህግ ባለሙያ ዶክተር ለማይ ፍራሽዋ የአኤፍዴን ድል ተአምር ብለውታል።
10: ሶሻል ዴሞክራት 0.9 ተጨማሪ ድምጽ ስላገኘ ካለፈው ምርጫ ደስተኛ ነው። ክርስቲያን ዴሞክራት ዩኒየን እኮ ከ42 ድምጽ ውስጥ 15 ብቻ ነው አገኘ። 25 መቀመጫ ነው አጣ። አራት ፓርቲዎች ክርስቲያን ዩኒየን፣ ሶሻል ዴሞክራት፣ አረንጓዴ ፓርቲ፣ ግራ ክንፍ አንድ ላይ ተደምሮ የአማራጭ የጀርመን መንግስትን 39 መቀመጫ ነው የሚያመጡት። አራቱም ተደምሮ አንድ ፓርቲ ብቻውን 39 ማግኘቱ ራሱ ተአምር ነው። ይሄንን እንደ ትንሽ ነገር ማውራቱ አግባብ አይመስለኝም። ለመጀመሪያ ጊዜ ጀርመን ከሁለተኛው ዓለም ጦርነት በኋላ በዲሞክራሲ ምርጫ አንድ ቀኝ አክራሪ ፓርቲ ስልጣን የሚይዝበት ጊዜ ይመስለኛል።
8: በዚህ ምርጫ ሲዲኡ መራር ሽንፈት የገጠመው መራጩ ህዝብ ግዛቲቱን ተጣምረው በሚመሩት በሲዲኡ በኤስፒዲና በነጻ ዴሞክራቶቹ ፓርቲ እንዲሁም ጀርመንን ተጣምረው በሚገዙት በሲዲኡና በኤስፒዲ ፖለቲካ ደስተኛ ባለመሆኑ ምክንያት ነው ሲሉ ተንታኞች ይናገራሉ። ዶቼ ቬለ በጉዳዩ ላይ አስተያየታቸውን የጠየቃቸው ዶክተር ለማይ ፍራሽዋም በዚህ ይስማማሉ። ዶክተር ለማ እንደሚሉት ለአይኤፍዲ ድምጹን የሰጠው ህዝብ ፓርቲው የሚያራምደውን ርዕዮተ ዓለም የሚደግፍ ህዝብ ብቻ አይደለም። በሲዲኡና በኤስፒዲ ደስተኛ ያልሆኑ የቀድሞ የፓርቲዎቹ ደጋፊዎችም ጭምር እንጂ። መራጩ ይህን ያደረገው እንደ ዶክተር ለማ ፓርቲዎቹ ኃላፊነታቸውን ባለመወጣታቸው ከዚህ ትምህርት እንዲወስዱ ለማድረግ ጭምር ነው።
10: ባለፉት 24 ዓመት የክርስቲያን ዲሞክራቲክ ህብረት ፓርቲ በዛ ግዛት ውስጥ በዛ ክልል ውስጥ ያደረጋቸው ፖለቲካዎች ናቸው ዛሬ ህዝቡ ማለት ነው። 44.5 ነበር በመጀመሪያ፣ አሁን 43.8 አካባቢ ነው። የመረጠው ህዝብ እኮ ይሄ ህዝብ በሙሉ ቀኝ አክራሪ አይደለም። ቀኝ አክራሪ ተብሎ የሚገመተው ጀርመን አቀፍ 15%፣ 20% ላቲንት እንደው እንደዚህ ተብሎ ነው የሚገመተው። እዛ አሁን እንደው 30% በል 30%ቱ ወይም 40%ቱ ቀኝ አክራሪ መረጠው ብንል 60%ቱ እኮ ከ1.7 ሚሊዮን መራጮች ውስጥ 60%ቱ እንደማንኛውም ሰው ዜጋ ነው ማለት ነው። አብዛኛዎቹ ፍሪላንስ አሁን በነፃነት አማራጭ ለጀርመን የመረጡት የመንግስት ቀጣሪዎች ናቸው። ራሳቸውን ችለው የራሳቸው የግል ካምፓኒ ያላቸው ናቸው። የክርስቲያን ዴሞክራት ፓርቲ ሲገዛ አገሪቷ ውስጥ ግዛቱ ውስጥ ያሉ ችግሮችን ከስር ከስር ተከታትሎ ስላልፈታው ነው። ግዛቱ ብዙ ችግሮች አሉት። እነዚህን ችግሮች ሊፈታ የሄደባቸው መንገዶች አንድ፣ እዛ ግዛት ውስጥ ልክ አይደለም። ሁለተኛ ደግሞ ምርጫው ላይ ትልቅ ተጽዕኖ ያደረገው በሀገር አቀፍ ደረጃ በአሁኑ ወቅት እየገዛ ያለው የክርስቲያን ዴሞክራት ህብረት ከሶሻል ዴሞክራቶች ፓርቲ ጋር ሆኖ ነው። በዚህ የፌዴራል መንግስት ላይ የጀርመን ህዝብ ደስተኛ አይደለም የሚደረገው ነገር። ስለዚህ አይ አንድ ምልክት ማስቀመጥ አለብን ነው።
8: ለዚህ ማሳያ ያሏቸውንም ተጨባጭ ምሳሌዎች ዶክተር ለማ ዘርዝረዋል።
10: ፖላንድ የጀርመን ጠረፍ ናት። በዛ በኩል ያመሰ አንድ ሊትር ቤንዚን 1.30-1.40 ነው። ጀርመን ሀገር 2.50 ገብቷል። 5 ኪሎ ሜትር እኮ ቢሄድ ሰው በ1.30 ነዳጅ ሞልቶ ይቀዳል ማለት ነው። 9 ሀገሮች ሲከቧት ጀርመን፣ በእነዚህ ዙሪያ ቤንዚን ርካሽ ነው። የኤሌክትሪክ ዋጋ ርካሽ ነው። ጀርመን ሀገር ውስጥ እንደው ውድ ነው። ይሄ የሆነበት ምክንያት መንግስት ቀረጥ መሰብሰብ ስላለበት፣ ቀረጡ ከህዝቡ ገቢ ጋር ስላልተመጣጠነ እያንዳንዱ ዜጋ ዛሬ አንድ ገንዘብ ከማውጣቱ በፊት አንድ ካፌ፣ አንድ ቡና ለመጠጣት ወጣ ብሎ አስቦ ነው የሚወጣው። እያንዳንዱ ውድ ሆኗል። ነዳጅ ለመሙላት ያለ አይ በእግሬ ሄዳለሁ የሚል ነው፣ አይ በህዝብ ትራንስፖርት ሄዳለሁ የሚል ነው። ግን አሁን ይሄ ዛክሰን አናልድ ደግሞ አብዛኛው በከተማ አይደለም፣ በገጠር የተበታተነ ቦታ ነው። ብዙዎቹ 50 ኪሎ ሜትር 40 ኪሎ ሜትር በየቀኑ እየተመላለሱ የሚሰሩበት ነው። ያ ማለት ከነዳጅ ከኢነርጂ ከመኪና ጥገኞች ናቸው ማለት ነው። ስለዚህ ይሄ የእያንዳንዱን ኪስ የሚነካ ነው። ይሄ የዳቦ ጉዳይ ነው። ይሄ የህልውና ጉዳይ ነው ማለት። ስለዚህ ክርስቲ ዲሞክራት በአገር አቀፍ ደረጃ የሚመራው ፖለቲካ ተቀባይነት ያለማግኘት ብቻ ሳይሆን 24 ዓመት የፓርቲ ሲገዛ ራሳቸውን መጠየቅ አለባቸው። ብሶቶችን እያባባሱ ችግሮችን እያባዙ ምን እያሉ ህዝብ እያነሳሱባቸው መሆኑን እያወቁ እነዚህ ችግሮች በክልሉ በአገር አቀፍ ደረጃ መፍትሄ ማንገስ ይገባቸው። በሀገር ውስጥ የአውሮፓ የዓለም አቀፍ ፖለቲካው ትንሽ ስለበዛ ይመስለኛል እኔ ህዝቡ በጣም ደስተኛ አይደለም በፖለቲካው። ስለዚህ እነዚህ ረዥም እድሜ ያላቸው የህዝብ ፓርቲ የሚባሉት ህዝቡን ረስተዋል።
8: የጀርመን ነባር ፓርቲዎች ከአይኤፍዴ ጋር ለመስራት ፈቃደኛ ባለመሆናቸው አይኤፍዴ በ16ቱ የጀርመን ፌዴራል ግዛቶች በጥምር መንግስት ውስጥ ተሳትፎ የለውም። ከአሁኑ ምርጫ ውጤት በኋላም እስካሁን ከፓርቲው ጋር ተጣምሮ መስራት እንደሚፈልግ የገለጸ ፓርቲ አልተገኘም። በሌላ በኩል የተቀሩት ተሸናፊ ፓርቲዎችን ቢጣመሩ እንኳን መንግስት መመስረት የሚያስችላቸው ድምፅ ማግኘት አይችሉም። በዚህ መሃል ከግራዎቹ ፓርቲ የወጡት ሳራ ቫግን ክኔሽት የተባሉት ታዋቂ ፖለቲከኛ ከጥቂት ዓመታት በፊት የመሰረቱት ቡንድኒስ ሳራ ቫግን ክኔሽት በጀርመንኛው ምህጻር ቤኤስቬ የተባለው ፓርቲ አንጋሽ ሊሆን እንደሚችል ተገምቷል። ይሁንና በምርጫው ከ5% ድምጽ በላይ ያሸነፈው ህዝበኛ የሚባለው ይሄው ፓርቲ ከአይኤፍዴ ጋር የሚስማማባቸው ነጥቦች ቢኖሩም የመጣመር ፍላጎት እንደሌለው ነው የተናገረው። አይኤፍዴ በበኩሉ ከተለያዩ ፓርቲዎች ጋር ሊያካሂድ በሚችለው ንግግር አንድ ውጤት ላይ ሊደርስ እንደሚችል ገልጿል። በዛክሰን አንሃልት የመንግስት መስረታው ባይሳካ የሚቀጥሉት እርምጃዎች ምን ሊሆኑ ይችላሉ? ዶክተር ለማ
10: አማራጭ ለጀርመን ፍጹም አብላጫን ሲያለው መንግስት መመስረት አልቻለም ትነር ይፈልጋል። በሚቀጥለው 2 ሳምንት ውስጥ የተመረጠው የህዝብ ተወካዮች 83 መቀመጫ ማለት ነው 83 መቀመጫ ስብሰባ ያደርጉና የክልሉ ፕሬዝዳንት ምረጡ ይባላሉ። ያ ማለት 4ቱ ፓርቲዎች 39 አማራጭ ለጀርመን ፓርቲ ደግሞ 39 ካለው አሁን ፓርቲ ነው ሁለቱም እኩል ነው ድምጽ ያላቸው። አንደኛ ከሁለት ሳምንት በኋላ ምርጫ ይደረጋል። የመጀመሪያው ምርጫ ላይ አብላጫ ድምጽ ለማይቀራል። በሚቀጥለው ሁለት ሳምንት ውስጥ የማይሆን ከሆነ ተሰብስቦ የዚህ የአሮጌ ፓርላማ አባላት እንዲበተኑ አድርጎ አሁንም ድምጽ አሸናፊ ከጠፋ በሶስተኛ ራውንድ በሶስተኛ ዙር ምርጫ ቤኤስቬ ተአቅቦ አድርጎ ቢቶ እና አንድ ሰው ከሌላ ፓርቲ ቢመጣ ኡልሪች ሲግሙንድ ከሚኒስትር ፕሬዝዳንት ይሆናል። የማይቻል ከሆነ ጠብቆ አሁን እልህ ውስጥ ከገቡና እንገፋለን ካሉ ምርጫ ነው የሚያደርጉት ከ6 ወር በኋላ ከ3 ወር ካላት በኋላ።
8: በዛክሰን አንሃልት ግዛት የአይኤፍዴ ድል በጀርመን ፖለቲካ ላይ ያሳደረውን ተጽዕኖ ያስቃኘን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሂሩት መለሰ ነኝ። ደህና ቆዩን።
3: ጠቅላላው ስርጭታችንም እስካሁን የተከታተላችሁትን ይመስል ነበረ። በቆረን አጭር ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ በያላችሁበት።